0: ለባአሉም ፎኑ ቪመ ኤይ ኤውረንገ ኤካኮ አንካካ ስዋል ኩርማሸ ኤውረንኩረ ቡኒ ሚሀክ ቡኝ ቲያባ ሚሁም ሚታንጋ ቲቢ ኪተድዋሁ ሄጀ ኤውረን ቡኑዌ ቲማመን ቲቢ ኤድዋሁ ኑዋተ ድዋሄገ ባይገ ኤሚሁም ቡኑዌ ቲያባ ሚሁም ቲቢ ሙደተ ድንቦድገቱም ቦዲ ቲያባ ሚሁንገ ቬሪ ረስካላንጌ ፋህ ቲያባ ሚሁንገ ሚፋሳ ሂፋግን ቲያባ ሚሁን ኩረ ኤካኩ ራሹቴሬ ፎኑዋ በላሸ ኤሚሀኩ ኤመ ረንጋሎ ሐላሉ ካናይ በላ ሁሽከመ አዲ ኤን ካይት ኩለ ቲያባ ሚሁን ገነ ሁሽከመ አዲ ኤሚሀኩ ረካ ትርከማይኩ ማድማ ትርቬ ኡሌ ሁሽከመ አዲ ኤቨስ ሚሀከ ቲያባ ሚሁንገ ኸበሩ ኤንጉነ ዲግን ንዋኔ
1: ዲቬ ኤፍኤም ዲቬ ናይኩ ኑዋዲያ ኤከ ሜጋሄርትስ